0: 왜 나, 우스갯 나랑 벨트 길지?
1: 그때
0: 들고 우스갯 왜 저한테?
1: 아스트레이트
0: 렌디그링. 아스트레이트 렌디그링. 에이, 넘버 시외 댄서가 족도 됐어요. 야가 두고 배우러, 에이, 호스가 다니면 그때 어디야. 에이, 아무런 틈만. 응?
1: 머리.
0: 머리오.
1: 이마.
0: 야마이모. 아니모 바로 근데 서로 같이
2: 아이들이 관심 있게 보는 이 책은 다위의 신화입니다. 20년 넘게 몽골 전역을 누비며 동물 모양의 바위 이야기를 담아냈습니다.
0: Би болгосон байна гэж.
1: Тийм үү?
0: Яг байгаа шүү. Яг шүү. Яг байгаа тийм ээ. За тийм.
2: 늑대를 영원히 살리기 위해서 늑대 바위를 만들었다는 걸 잉후 바야흐는 처음으로 알았습니다.
0: 야가 전식 болсон бай гэдэг тийм би уран сэтгэмжээр домог болго зохиосон. 후흐도도 너무 쇼.
2: 술록과 함께 살아가는 몽골 북부의 차탕족 아이들을 만났던 이야기도 들려줍니다.
0: 올란 델토가 다힌 차나스 온나볼보 야가볼 옷태 넘이긴 차튼 자돗 온샤볼보 야가볼 내근 오냐와디 업차시 때문에
2: 다음 이야기는 게르와 칠형제 게르를 해체하고 헤어졌던 일곱 형제가 아버지가 돌아가시자 다시 돌아와 우애를 잃지 않고 살았다는 내용입니다.
1: 자, 해. 알튼 자가스 гэдэг үлгэрийг хэн жигсэн юм бэ? 알튼 자가스 гэдэг хэн жигсэн бэ? 알튼 자가스 гэдэг үлгэрийг хэн зохиосон бэ? 뭐지스 너?
0: 어쩔 수 없이 사나스 네 토가 네 нэг харанда өгч шүү.
1: Баярлаа. Хажигдсан болохоо.
0: Энэ бол агуу их юм уу гэж шүү хүүхдүүд ээ. Эрдэмээ их байгаа. Агуу их юм уу солоор юмны хүүхдүүд заа юу. За баярлалаа. Ястаа сайн хүүхдүүд.
2: Ярсими чигэр ийгөө гүмэл чуулгачих.
3: Аа бид нар одоо ингээд хотоосоо хол байдаг. Тэгээд байнгын ийм их ном, ийм гоё сайхан ном хүүхдүүдтэй үзүүлж харуулж уншуулж чаддгүй болохоор маш их баярлж байна. Гинтийн сайхан бэлэг боллоо. Танд маш их баярлалаа.
4: Гал гал